ፓስፋን ፑጃ ፓስፋን ሚካስ ፓስፋን ኒቲን ፓስፋን ኦርሞኖች ፓስፋን የኸታ ሄፐች መንዲሩ ዳዛሪ ባክሳፈ ከላማ መታርዙ ኒሎፈር ፖይናርዙ ሀቢባ ኸቱናርዙ ከከሻ ፖይናርዙ ኢርፋና መታርዙ ሽማና ፖይናርዙ ፊሮዘ መታርዙ ርሽማ መታርዙ አብሰብኔ ፊልም ጃባስካ ጊት ሱኒ ክሊክ ክሊክ ሀይ ልጅ አብሰብኔ ፕሮፌሽን ከይጊት